መካኔር ዳታ መግበና መጣጤን በውላዘ ጋይታ ግሬናሳ አጥባን ዙፋና ዘርግታ ተካተለኛለች ለሷል እልና ለናኔ የለውም ቀሬታ ልጇ ፍጹም ንጉሥ የለው ባለ ፋንታ

0: ማህተመ ጻፈ። ምንም ክፉ ብንሆን አውቀን ብናጠፋ ናዛኝቷ አስመሪን እናት አትገፋ። ነውና ሁሮ ሲል ሲያዳራጅ ልጅሽ ላይሰብ ያድነን ጥላሽ። እባክህ አምላኬን አትመራመረኝ፣ እባክህ አምላኬን አትመራመረኝ። እንደ በላይሰብ በጥቂት ነገር ማረኝ።
1: And on and on and on and on and on and on and on.